0: ሰላም እንደምናምሽታችኋል አድማጮቻችን። ለሰኞ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በኮምቦልቻ የ31 ሰዎችን ህይወት የቀጠፈውና በርካቶች የተጎዱበት የትራፊክ አደጋ
1: ወንድ 11 ሴት 20 ናት። አንድ ህፃን አለች። እድሜዋን መገመት አንችልም ምክንያቱም እናቷም ስለሞተች።
0: ዛሬ ህልፈቱ የተሰማው ድምጻዊ ሰማሃኝ በለው በሙያ አጋሮቹ እንዴት ይታወሳል?
2: ወይ ወይ ወይ ወይ ሰማይ በለው እናት የስካውን ታለቅስ ነበር። ሰማይ በለው በጣም በጣም እናት የጥሩ ልጅ ነበር። ወይ ወይ ወይ ወይ በጣም በጣም አዝናለሁ።
0: ስለ አሜሪካና ኢራን ስምምነትም ዘገባ ይዘናል። እንድትከታተሉን ግብዣችን ነው። በአማራ ክልል ኮምቦልቻ ከተማ አስተዳደር በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች መሞታቸውን የከተማዋ ፖሊስ ገለጸ። በሌሎች ተሳፋሪዎች ላይም ጉዳት መድረሱን የከተማው ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሞዬ ለቢቢሲ ተናግረዋል።
1: መነሻውን በዚህ ከተማ ያደረገ ኮርሶስ 0798 የዝኑ አመላለሻ አባስ ከጠዋቱ 12 ሰዓት ከ20 ላይ 64 ሰዎች ጭኖ በመጓዝ ላይ እንዳለ ከመቶ ሜትር በላይ ርቀት ያለው ገደል ገብቶ ተገልብጧል። 31 ሰዎች የሞት አደጋ፣ 33 ሰዎች ከባድና ቀላል የአካል ጉዳት ደርሶባቸዋል። በተለይ ከባድና ቀላል ጉዳት ደረሰባቸው በኮምቦልቻና በደሴ ሪፈራል ሆስፒታል የሕክምና አገልግሎት እያገኙ ይገኛሉ።
0: በአደጋው የሞቱት አብዛኞቹ ሴቶች መሆናቸውንም ኮማንደሩ ገልጸዋል።
1: ወንድ 11 ሴት 20 ናቸው። አንድ ህፃን አለች። እድሜዋን መገመት አንችልም ምክንያቱም እናቷም ስለሞተች የደረሰውን እድሜዋን ማወቅ አንችልም። አሽከርካሪም ረዳትም ጨምሮ በህይወት የሉም።
0: ከፍተኛ ጉዳት የደረሰባቸው በመኖራቸው የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለም ኮማንደሩ አክለዋል። የአደጋውን ምክንያት በተመለከተም ኮማንደር ጌታቸው ይህንን ብለዋል።
1: የአደጋው ምክንያት ገና በምርመራ ላይ እንገኛለን። የአደጋው ቦታ ኮምቦልቻ ከተማ አስተዳደር ቦርቅና ክፍለ ከተማ አረጎ በተለምዶ ኤስ መንገድ ከሚባል ጠመዝማዛ ቦታ ላይ ነው። ተደጋጋሚ ቦታው ላይ በጣም ጠመዝማዛ ከመሆኑ ጋር ተያይዞ ተደጋጋሚ አደጋ እየተፈጸመ ይገኛል። ለአሽከርካሪዎች፣ ለማህበረሰቡ በተደጋጋሚ መድረክ በመፍጠር ግንዛቤ ፈጥረናል። በሶሻል ሚዲያ ታውቀናል። ለአሽከርካሪዎች የጥንቃቄ መልእክት በማዘጋጀት እንዲያነቡት አስፈላጊውን ጥንቃቄ እና በተረጋጋ መንገድ እንዲያሽከረክሩ ግንዛቤ ፈጥረናል። የኮምቦልቻ ከተማ ብቻም ሳይሆን ሌሎቹ አካባቢዎች ላይ የምንለው እንደ ክልልም ግንዛቤ የሚፈጠር ስለሆነ እንግዲህ አሽከርካሪዎች በተለያየ ምክንያት ከጥንቃቄ ጉድለት ማነስ ጠጥቶ በመንዳት ጫት በመጣም የሚከሰቱ ናቸው። ከዚህ በፊትነት የሚፈጸመው የነበረው አሁን ግን ያው ምዳት ላይ ስለሆነ ከሱስ ነው የሚል የመነጨ ሀሳብ ባይኖረንም ግን ደግሞ እንዝላልነት እና ተሽከርካሪዎቻቸውን በየጊዜው እንደናና አዲሳት ያለማድረግ ችግሮች እየተከሰቱ ነው የሚገኙት።
0: የዓለም ጤና ድርጅት ዋና ዳይሬክተር ደቡብ አፍሪካ ውስጥ እየተፈጸመ ስላለው መጤ ጠል ጥቃት በተመለከተ የሰጡት አስተያየት እንዳላስደሰተው የአገሪቱ መንግስት ገለጸ። ዶክተር ቴድሮስ አድሃኖም ትናንት ደቡብ አፍሪካ ውስጥ ሌላ ዙር መጤ ጠል ጥቃት እያገረሸ መሆኑን በመጥቀስ ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ሁኔታ ነው በማለት ገልጸው ነበር።

0: ዋና ዳይሬክተሩ በደቡብ አፍሪካ ውስጥ በሚፈጸሙ መጤጠል ጥቃቶች የሰው ህይወት ባጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያና ሞዛምቢካዊ ዜጎችን በመሳሌነት ጠቅሰዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አይደለም ብለዋል። በአገሪቱ ውስጥ ተፈጥሯል ስለሚባሉ መጤጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉም ባለስልጣናቱ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ህይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤጠል ጥቃት እንዳልሆነ ለቢቢሲ ተናግረዋል። ባለስልጣናቱ ለኢትዮጵያዊውና ለሞዛምቢካዊው ሞት ምክንያቱ የመጤጠል ጥቃት አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያዊው ሞት ከተደራጀ ወንጀል ጋር እንደሚያያዝ፣ የሞዛምቢካዊው ሞት ደግሞ ምርመራ የተደረገበት እንደሆነ አሳውቀዋል። ባለፉት ሳምንታት በደቡብ አፍሪካ ውስጥ የጸረ አፍሪካውያን ስደተኞች ስሜት በይፋና በተዘዋዋሪ ሲንጸባረቁ ቆይቷል። መንግስት ህጋዊ ያልሆኑ ስደተኞችን እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎች በመላ አገሪቷ ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶችን የሚያመለክቱ ዘገባዎች ሲወጡ ቆይቷል። ነገር ግን ከነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃዎችና ቁጥሮች ከመንግስት እስካሁን አልተሰጠም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃን እንዳይወስዱ ሲያስጠነቅቅ ቆይቷል። የዜጎቻቸው ደህንነት ያሰጋቸው ጋናንና ናይጄሪያን የመሳሰሉ አገራት ፍላጎቱ ያላቸውን ዜጎች ከደቡብ አፍሪካ ማስወጣት ጀምረዋል። አድማጮች፣ አሁን ደግሞ አጫጭር ዜናዎችን ላሰማችሁ። አሜሪካና ኢራን ከሶስት ወራት በላይ የዘለቀውን ጦርነት ለማስቆም የሚያስችል ስምምነት ላይ ደረሱ። በአገራቱ መካከል ለወራት ሲደረግ የነበረው ድርድር አርብ ዕለት ስዊዘርላንድ ውስጥ በሚካሄድ የፊርማ ስነ ስርዓት ይቋጫል ተብሏል። ዩኬ ቲክቶክን ጨምሮ ከ16 ዓመት በታች ላሉ ታዳጊዎች ማህበራዊ ሚዲያን ልታግር ነው። አውስትራሊያ ባለፈው ታህሳስ ነበር ተመሳሳይ እርምጃ በመውሰድ የዓለማችን የመጀመሪያው አገር የሆነችው። ሊባኖስ ከአሜሪካና ኢራን የሰላም ስምምነት በኋላ ከቤታቸው የተፈናቀሉ ሰዎች ለመመለስ እንዳይቸኩሉ አስጠነቀቀች። ባለስልጣናቱ ማስጠንቀቂያውን የሰጡት እስራኤል ጦሯን ከደቡባዊ ሊባኖስ እንደማታስወጣ በመናገሯ ነው። የአሜሪካና ኢራን ስምምነት ይፋ ከሆነ በኋላ የነዳጅ ዋጋ ቅናሽ አሳየ። ዶናልድ ትራምፕ ከስምምነቱ በኋላ የነዳጅ ዘይት መተላለፊያ የሆነው የሆርሙዝ ወሽመጥ ዳግም ይከፈታል ብለዋል። ዜናዎቹ ለዚህ ናቸው። በባህል ሙዚቃ ታላቅ ስም የነበረው ድምጻይ ሰማሃኝ በለው ባደረበትም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል። ድምጻይ ሰማሃኝ በለው ባለፉት 10 ታት የተለያዩ ባህላዊ ዘቶች ያሏቸው ተወዳጅ የሙዚቃ ስራዎችን ለአድማጭ ያደረሰ አንጋፋ ሙዚቀኛ ነበር። ድምጻዊው ለህዝብ ካበረከታቸው የሙዚቃ ስራዎች መካከል ነይ ዘመድዬ እንዴት ነሽ፣ ደቦት እንስራ፣ ዘናበይ፣ ባላገር ይጠቀሳሉ። በመድረክ ስሙ ሰሜ ባላገሩ በሚል በይበልጥ የሚታወቀው ሙዚቀኛው ባለትዳርና የአራት ልጆች አባት ነበር። ሰሜ እንዴት ይታወሳል ስንል የሙያ አጋሮቹን ጠይቀን ነበር። ያምባሰሏ ንግስት ማሪቱ ለገሰን እንዲሁም የሙያ አጋሩን አረጋሃኝ ወራሽንና ከአዲሱ ትውልድ በባህል ሙዚቃ እየገነነ የመጣውን አስቻለው ፈጠነን አነጋግረናል። ከማሪቱ እንጀምራለን።
1: ወይ ወይ ወይ ወይ ሰማይ በለው እናቴ፣ እስካሁን ታለቅስ ነበር። ሰማይ በለው በጣም በጣም እናቴ ጥሩ ልጅ ነበረ። ወይ ወይ ወይ ወይ በጣም በጣም አዝናለሁ። የኔ እናቴ ባህሉ ንጉስ ነው። በጣም በጣም በጣም እኔ በጣም አዝኛለሁ። በጣም
2: ያው ሰማኝ በጣም በጣም ጎበዝ የባህል አምባሳደራችን ነበረ። ዛሬ ነው እኔም ህልፈቱን ያው እንግዲህ እንደማንኛውም ኢትዮጵያዊ ሰማው እና በጣም ነው ያዘን። እኔ ጋር ደግሞ ሁለት ዜማ እናንትን ሰጥቸው ነበር። ቻግኒ ሂድ ቤት ሰራ ያገውኛ ከኔ ሀገር ቤት ውስጥ ያሰራውት ዘፈን ነበረ፣ አገውኛ ዘፈን እና አረ በቃ የሚለውን ዜማ እሱ ሰጥቸው ነበረ። እና በጣም በቃ ማለት በጣም ዩኒክ ሰው ነበረ። እኔ ስለሰማኝ በጣም ለመመስከር በጣም ቃላት ያጥረኛል። ብዙ ትምህርት የያዝኩበት ምንድን ነው፣ ስቱዲዮ ላይ ሲገባ ሌላ ሰው ነው የሚሆነው። ሪትም ሁላ ሊዘል ይችላል። እና ከስቱዲዮ አቀራረጽ ውስጥ ከሰማኝ እኔ ብዙ ትምህርት ወስጃለሁ። ሌላ ሰው ነው የሚሆነው። በጣም ያዘ ይዘገዳል።
3: አንድ ቀን ቢከሰስ ምድር ከቺንጎ

0: ማን ይቀር ነበር ናፋውታቴን አገሬ አንቺ አገሬ መሬ ፈሪ ተቀምጦ ጀግና ምትወስድበት
1: ግን ምድሬ ከችሎት ማን ይቀር ነበር
2: አብረን እንኳን አልሰራንም። እንደው ብቻ አዲስ አበባ እንቀራረብ ነበር፣ እንተዋወቃለን። በጣም በጣም ራቀዋለሁ እናትዬ። በጣም ያሳዝናል እንዴ! የሚሞት አይመስልም እኮ በጣም። ምን አጋጠመው? እንደው ምንድን ነበር? ኧረ እንደው ይገርማል።
3: ማን በኢትዮጵያ የሙዚቃ ታሪክ ውስጥ በጣም ትልቅ ቦታ ያለው በተለይ ባህል ዘመናዊ በተለይም አዳዲስ ቃላቶችን በማምጣት ደንበኛ ቱባውን የባህል ጨዋታ በተለይም ባህር ዳር እንዳደገ ልጅ እንደተወለደ ልጅ በተለይ ከዛ አካባቢ ያሉትን የአማርኛ ዘፈኖች ባህል ዘፈኖችን በጣም አድርጎ ይጫወት የነበረ ረጅም ዓመት ያገለገለ በጣም ተወዳጅ ድምፃዊ ወደ ታች ወደ ላይም ሳይል በደንብ ደረጃውን ጠብቆ ባህልን በደንብ አድርጎ የተጫወተ ልጅ ነው። ግን በጣም በቃ አስደንጋጭ ነው። ህመምን ሳይታመምም ህመሙንም ሳልሰማ እንግዲህ በነበረው አሁን ሁላችንም እንደምንሰማው ክብደት ለመቀነስ ጥረት እያደረገ እንደነበረ ነበር የምንሰማው። በሙያ ውስጥ ያለን ሰዎች በጣም አስደንጋጭ ዜና ነው የሰማ ነው። እንግዲህ እግዚአብሔር ቤተሰቦቹንና አድናቂዎቹን ልጆቹን መጽናናቱን ይስጥ። እንዲል
4: ሰማኸኝን ማውቀው ያው አረብ ሀገሩ እና ደቦትን ስራ የሚለው ስራ እዛ ላይ ነው ማውቀው። እና ግሻባይ ቴሌቪዥን ላይ ጻን እያለን ስናያቸው በግሻባይ አንቱ የዋ እነሱ እና አንድ ተዘራ ተችሎ የሚባለው ጓደኛ አለኝ ይሁኔ እና እሱ ጋር ዜማ የሚሰጣቸው እሱ ነው ያስተዋወቀኝ በአካል። ያው ስራውን ግን ማውቃቸው በልጅነት ጀምሮ።
2: የእሱ በጣም ብዙ የባህል ጨዋታ ስለ ጎጃም በጥሩ ሁኔታ ዘፍነዋል። በጣም ምን እንደምንበል በጣም ብዙ ዘፈን አለው። ብዙ ነው፣ ብዙ ታሪክ አለው። እሱ ስለ ሀገሩም ዘፍነዋል። ጎበዝ ነበረ፣ ጎበዝ ነበረ። አረ ምኑ ሰጠሽ የሚለው እንኳን ይበቃዋል
5: አይደለ?
2: እሱ
5: ብዙ ሰው
2: በጣም ብዙ ብዙ ነው። እናቴዋ ብዙ የሚያስቁ የሚያጫውት የሚያዝናና ነው ዘፈኑ። ጎበዝ ነበረ።
4: በአካል የዛኔ አገውኛ ማለት ስቱዲዮ ሊሰራ መጥቶ ስንታየው ክብረት ጋር አስቻለ ነው የሚባል እንደዛ ነው። እስቲ ሞክርልኝ አለና የሆነ ዜማ እንትን ስለው ወዲያው ብድግ አደረገው። እሱም የሆነ ጨመረበትና ሰራው። ከዛ እንሄዳለ ቻግኒ ነው የምንቀረጽ ብለን እኔም ከሀገሬ ከወጣው ብዙ ጊዜ ነበር እና እዚህ ላይ ሌላ ስራዎችን ነበር ምሰራ። ሰማኝን እጀው ሂጄ እኛ ቤተሰቦች ጋር ቻግኒ ፋዘሬን በህይወት ነበር የዛኔ እሱ ነበር። ሰማኝን እኛ ቤት ሂጄው ሲሄድ በግ ታረደልን። እዛ ላይ በቃ ከዚህ በኋላ ልጄ ምንም አይሆንም አለ። አባቴን መረቀን። እዛው ላይ ያን ክሊፕ ሰራ ነው የጥቅምት መድኃኒዓለም ነበር እዛ እሱ ሰራ ነው። እና ሁሌ ይጠይቀኛል ዜማ ስጠኝ እንደዚህ ግጥም ምናምን እንደዛ ይላል። ከዛ ከብዙ አመት በኋላ እንደዚህ ባህር ዳር ሲሄድ ባህር ዳር መጣሃል አሉ ፕሊስ ላላገኝህ አለና ይሄ ያረበዛ የሚለውን ዜማ እኔ ተዘራ ተችሎ እሱ ብለን ሰራ ነው። እሱም ወጣ። ከዛ በኋላ ብዙ ጊዜ ይደውልልኝ ነበር ስራዎች ሲወጡ እና ለሰዎቹ እኔ በቃ አውቅ ነበረ ይለኛል። አንተ በጣም ትልቅ እንትን እንደምደርስ አውቅ ነበረ። እና ሳወጣ ስራዎችን ሁሌ ይደውላል፣ ሁሌ በጣም ሞራል ይሰጠኛል። የዛሬ 2-3 ሳምንት አካባቢ ባህር ዳር የሆነ ሆቴል ተመርቆ ሰሚ አልተገኘም፣ አንተም አልተገኘህም ለምን አሉ። አይ እኔማ 3-4 አመት ሆነኝ እኔ መድረክ ሰርቻ አላውቅም ነው ሰሜ ስል ሰሜንማ አሞት ነው አሉኝ። ታሙ ይድናል ምናምንና ዛሬ ጠዋት ይሄን ነገር ሰማው። ታሪክ ሰርቷል። ዞሮ ዞሮ አንድ ሰው ታሪኩን ያስቀመጠ ሰው እንግዲህ ነፍሴ ማርካ ማለት ውጭ
2: ጎበዝ ነው፣ ጎበዝ ነው። መድረክ ማያያዙ እስክታው ደስ ይላል። ምንም ይላል በጣም በጣም ሰው በጣም ይወደዋል። በጣም በዙ ሰርቷል። አይ የባህል ሰው ነው፣ የባህል ተጫዋች ነው። በጣም ቆንጆ ነው። በጣም አገኛለሁ። በጣም ጎበዝ ነው። በእውነት የሚገመገም አይደለም። ወዝ አለው፣ ያስቃል በጣም። ዋናው የሰውን ፍላጎት አታክ ማድረግ ነው ነበረው እሱ። እስክታው እየሳቀ በሁሉ ነገር ያስቃል። አሁን እንኳ በውፍረቱ እንኳ ጊዜ ሆን የሰራው በጣም እየቀለደ በጣም ጥሩ ሁኔታ ነበር ያለው። ትልቅ አርቲስት ነው።
3: በዚህ እንዲህ ባሳለፍንበት በሀገር ውስጥም በውጭም አብረን የሰራንባቸው መድረኮች ነበሩ እና

0: በተለይም መጀመሪያ ጊዜ አካባቢ እንደወጣ አካባቢ እስራኤል ሀገር አብረን ተጫውተናል። እዚህም አዲስ አበባም ኤግዚቢሽንም አንዳንድ ቦታዎች ላይ አብረን ተገናኝተናል። ሰማኝ የታወቀ ነው መድረክ አያያዙ በባህል ጨዋታው እኮ ከሱ በኋላ የመጡት ባህል ተጫዋቾች በሙሉ ከሱ በማየት ነው። ካለባበስ ጀምሮ በደንብ ተከኖበት የተጫወተ ልጅ ነው እና በጣም ልዩ ነበር መድረክ አያያዙ። ጎበዝ ተሰጥኦ ያለው ልጅ ነበር። ተጫዋች ነው፣ ጓደኞቹን አክባሪ ነው። ጨዋታ ወግ ያውቃል፣ ጨዋታ ያውቃል። ከዛ ውጪ ያው ለማንኛውም ማህበራዊ ኑሮ እንደማንኛችንም በማህበራዊ ኑሮ በአካባቢውም በጓደኞቹም በሰፈሩም ጥሩ ስም ያለው ልጅ ነው።
1: ባህል ያደምቃል። በቃ ባንዲራውን ለብሶ እንደው ብጡ ሰርቷል። በጣም ያሳዝናል፣ በጣም ያሳዝናል። እንደው አርቲስት በጣም ትላልቆች አርቲስት እያለቁ ነው። እንደው አለቅ አለ ብለው እንግዲህ እናትዬ ያጥናናችሁ ላለ በጣም ሰማይ ብለው በሁሉም ላይ ያለ ስሜቱ በሁሉም ላይ ነው ያለው። በአርቲስቱም ላይ በተመልካቹም ላይ ነው። ለልጆቹም ለባለቤቱም እሱ ፈጣሪ ገድፋችሁ እሱን አላህ ለጀነት ይበለው። በቃ ምንም ምለው ነገር የለም።
0: ሰማኝ ረጅም ዓመት ማውቀው ወዳጄ ነው፣ የሙያ አጋሪ ነው፣ ጓደኛዬ ነው። ግና አዝናለሁ። በቃ ሞቱ በጣም አስደንጋጭ ነው። ሁላችንም ደንግጠናል። እግዚአብሔር እንግዲህ ነፍሱን በገነት ያኖርልን ነው የምለው።
2: በመጨረሻም የዓለም ዋንጫን የተመለከቱ መረጃዎችን ሊያደርሰን ባልደረባችን ገላና በላይ እዚህ ስቱዲዮ ይገኛል። ገላና እንዴት እየሄደ ነው የዓለም ዋንጫ?
3: እሺ እንግዲህ ፍሬ፣ ሜክሲኮ፣ ዩኤስኤ እና ካናዳ በጋራ የሚያዘጋጁት የ2026 ዓለም ዋንጫ ከዚህ በፊት እንደምናውቀው አይደለም። በጣም በርካታ ሀገራት ተሳታፊ የሆኑበት ነው። 48 ሀገራት ጨዋታቸውን የሚያደርጉበት ውድድር ነው። እስካሁን እንግዲህ አንዳንድ የተመዘገቡ ውጤቶች እንደ ሪከርድ የሚታዩ ሆነው ቀርበዋል። ለምሳሌ በመክፈቻው ጨዋታ ሜክሲኮ ላይ በተደረገው የመክፈቻ ጨዋታ 3 ቀይ ካርዶች ናቸው የተመዘገቡት። ይህንንም በመክፈቻ ጨዋታ በመጀመሪያው ጨዋታ ከፍተኛ ቁጥር ያለው የቀይ ካርድ መመዝገቡን ያሳያል።
2: በዚህ ዓለም ዋንጫ ሌሎች ምን አዳዲስ ነገሮች አሉ?
3: ፍሬ እንግዲህ እስካሁን 5ኛ ቀኑን የያዘው ገና ይሄ ውድድር እስካሁን በተደረጉ የዓለም ዋንጫ ውድድሮች ከየትኛውም ሀገር በላይ በርካታ ጎል ማስቆጠር የቻለችው ጀርመን ነች። ጀርመን ትላንትና ኪዮሪሳውን ገጥማ 7-1 ማሸነፍ ችላለች። እስካሁን በተደረገ የዓለም ዋንጫ ውድድር ከ6 በላይ ግብ አስቆጥሮ ማሸነፍ የቻለ ሀገር የለም እና ጀርመን አሁን አዲስ ታሪክ ማስመዝገብ ቻለች ማለት ነው 7-1 በማሸነፍ። ከዚህ በፊት ብራዚል ነች 6 ጎል በማስገባት ሪከርድ ይዛ የነበረው በዚህ ውድድር ማለት ነው። እንግዲህ አፍሪካ በዚህ ውድድር ለመጀመሪያ ጊዜ 10 ሀገራትን ማሳተፍ ችላለች። 4ቱ እስካሁን የመጀመሪያ ውድድራቸውን ማከናወን ችለዋል። ከ4ቱ ግን ማሸነፍ የቻለችው አይቮሪኮስት ብቻ ነች። አይቮሪኮስት ከኢኳዶር ጋር ባደረገችው ውድድር የማንቸስተር ዩናይትዱ ክንፍ ተጫዋች አማድ ዲያሎ 90ኛ ደቂቃ ላይ ባስቆጠራት 1 ጎል አይቮሪኮስት ማሸነፍ ችላለች። ሌሎቹ 2ቱ የአፍሪካ ተወካዮች ደቡብ አፍሪካ እና ቱኒዚያ በዚህ ውድድር የመጀመሪያ ውድድራቸውን ተሸንፈዋል። ሞሮኮ ግን 5 ጊዜ ያሸነፈችውን ብራዚልን የገጠመችው ሞሮኮ ከፍተኛ ፉክክር የታየበት ጨዋታ ነበር። ለብራዚል ፈተና መሆን ችለው ነበረ። 1 እኩል መውጣታቸው ይታወሳል። እንግዲህ በዚህ ውድድር ላይ ሌላ አያይዘን ማንሳት የምንችለው በዚህ ውድድር ላይ የ18 ዓመቱ በፈረንሳይ የተወለደው ከሞሮኮ ቤተሰቦች ኢዩብ ባውዲ እስካሁን እንግዲህ መነጋገሪያ ሆኗል። 18 ዓመቱ ነው ገና፣ ግን ያሳየው እንቅስቃሴ ከፍተኛ ትኩረት ስቧል። አርሰናል እና ሊቨርፑል የዚህ ተጫዋች አድናቂ መሆናቸው ግልጽ ሆኗል። ከተወካዩም ጋር ንግግር መጀመራቸው እየተዘገበ ነው።
2: ዛሬስ የሚጠበቁ ጨዋታዎች የትኞቹ ናቸው?
3: ዛሬ ምሽት እኛ አየር ላይ ያለን ለመጀመሪያ ጊዜ አፍሪካ ዋንጫ ላይ አይተናት ያደነቅናት እንዲሁም ደግሞ ከቆዳ ስፋቷ አንጻር እና ከህዝብ ብዛቷ አንጻር ያልተጠበቀች የነበረችው ካቦ ቬርዴ ዛሬ የዚህ ውድድር የዋንጫ ተፎካካሪ ትሆናለች ከተባለችው ስፔን ጋር የመጀመሪያ ጨዋታቸውን እያከናወኑ ነው። ሌላኛው ተጠባቂ ጨዋታ ደግሞ 4 ሰዓት ላይ የሚከናወነው የመሐመድ ሳላህ ሀገር ኢጅፕት ከጀሬሚ ዶኩ ሀገር ቤልጅየም ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ ሳቢ ይሆናል ተብሎ ይጠበቃል።
2: መነጋገሪያ የነበረው ሶማሊያዊው ዳኛን በተመለከተስ ምን አዲስ መረጃ አለ?
3: ፊፋ ሶማሊያዊው የመሀል ዳኛ አሜሪካ እንዳይገባ ቪዛ የተከለከለውን ሙሉ እንግዲህ ጨዋታውን የመዳኘት እድል ባያገኝም ቀድሞ ተመልምሎ ስለነበረ ሙሉ ደሞዙን እንደሚሸፍን አስታውቋል።
2: ስንት እንደሆነ ማወቅ ይቻላል?
3: ደሞዛቸው የሚታወቀው በነገራችን ላይ ውድድሩ ካበቃ በኋላ ነው።
2: አመሰግናለሁ ገላና። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ነገ በሌሎች ዘገባዎች እንገናኛለን። እስከዚያው በያላችሁበት መልካም ጊዜ መልካም ምሽት እንዲሆንላችሁ ኮዲው ተመኝተናል።

0: እስከናል ብውቅርስ ከፊለን ክሓልፋ ከም ዘለዎን እዮም ክገብሩ ፀኒሖም ካልእ ወታደራዊ ማዓስከራት ናይ ኣሜሪካ ኣብቲ ከባቢ ኣብ ብፍላይ ኣብቲ ናይ ጋልፍ ሃገራት ክህልዉ ከም ዘይብሉ ይደልዩ ነይሮም እሱን ፍፁም ሙሉእ ብምሉእ ኣይተማልአን ኣሎ ኣብዚ ናይ ምርዳእ ስምዕ እንታይ ደኣ እቲ ማዓስከራት ከም ዘሎ ክህሉ ግን ካልእ ተወሳኺ ሓይሊ ይኹን ኣፅዋር ናይ ኣሜሪካ ኣብኡ ንኸይህሉ ተሳሚዖም ኣሎ
1: ናይ መደብ ኒክለር ኢራን ከምኡውን ተዛመድቲ ጉዳያት ኣብ ዝቐፅሉ ስሳ መዓልትታት ከም ዝተየሎም እዩ ተገሊጹ ዘሎ ሕዚ እቲ ኣብ ልዕሊ ምምዕባል ዩራኒየም ዝግበር ቀይድታት እንታይ እዩ ክኸውን ሓደ ካልኣይ ድማ እቲ ኢራን ሒዛቶ ዘላ ኣብ ዝለዓለ ደረጃ ዝበፅሐ ምምዕባለ ዩራኒየም ከ እንታይ እዩ ክግበር
0: ብዛዕባ ምቁፅፃር ኢራናውያን ብዙሕ ፀገም ኣይነበሮምን ኣብኡ ካብ ቀደም ኣትሒዞም ትካላት ናይ ኒክሌር ናቶም ነቲ ናይ ዓለምለኸ ትካል ክፉት እዩ ነይሩ ብሕጂ ሓድሽ ነገር ክውስኮ እንድሕር ኮይኑ ምናልባት እቲ ዝተሰማምዕሉ ክሳብ ስሳኸ ሚቲ ኢንሪችመንት ወይ ከዓ ነቲ ኒክሌር መህብተሚ ዝኸውን ክሳብ 60 ነይሩ ክሳብ ሕጂ ምናልባት ካብኡን ታሕቲ ክኸውን ምክንያቱ ካብኡን ላዕሊ ወይ ከዓ ክንዶ እንድሕር ኮይኑ ብቐሊሉ ናብ ናይ ወታደራዊ ኣፅዋር ናይ ምቕያር ዓቕሚ እውን ስለ ዘለዎካ ምናልባት ኣብዚ ቁሩብ ብፍሕፋሕ ወይ ከዓ ምድርዳር ይገብሩ ኮኑ ንዑ ከጉድልዎ ግን ፈፂሞምቲ ናይ ኢራን ናይ ኒክሌር ንሰላማዊ ረብሓታት ንምውዓል ዝግበር ብሕጊ ይኹን ብካልእ መገድታት ጠጠው ከብልዎ ኣይክእሉን እዮም ኢራናውያን እውን ብዙሕ ኢንቨስት ስለ ዝገበሩ ልዕሊ 50 ዓመት ኢንፋክት ክኸውን ይኽእል እዩ ምክንያቱ እቲ ናይ ኢራን ናይ ኒኩሌር ፕሮግራም ኣብ ግዜ ንጉስ ሻህ እንከሎ ካብ ሽዑ እዩ ጀሚሩ ኢንፋክት በቲ ሽዑ ግዜ እውን ብናይ ኣሜሪካ ሓገዝ እዩ ጀሚሩ ስለዚ ካብኡ ብዙሕ እንድሕሪ ዝብሎ ኣይመስልን እዩ ስለዚ ብተሕጂ ዝግበር ኢንፋክት ንበዓል ኣሜሪካ ከም ናይ ፌስ ሴቪን ወይ ከዓ መሕወይ ናይ ካብቲ ክወርዶም ዝኽእል ናይ ውርደት ምክንያቱ እቲ ዓላማታት ናይቲ ውግእ ብምሉእ ስለዘይተሳኽዓሎም በዚ ንወዲ እዚ ናቢልካ ቀስ እናበልካ ካብቲ ውግእ ናይ ምውፃእ ወይ ከዓ ካልኣይ ግዜ ምናልባት ኣዘናጊዕካ ንኢራን ካልኣይ ግዜ ንምጥቃዕ ፍፁም ከዓ ትዘልይዎ ናይ ስርዓት ለውጡን ከምፁ ምናልባት ክሓስቡን ይኽእሉ እዮም ግን ኣብ መንጎ ክልቲኦም ሓይልታት ሕጂ እቲ ዝነበረ ዝኾነ ዓይነት ምትእማን የለን ብሕጂ ዝግበር ናይ ስምዓት ነቲ ዘሎ ስታተስ ኮ ንዕኡ ከም ዘሎ ሒዝካ እቲ ስጋኣት ናይ ኣፅዋር ኣብ ልዕልዩ ምናልባት ሓደ ክልተ ተወሳኺ ገዳ ዘይኮነ ግን ቁፅፅር ናብ ናይ ኒክሌር ኣፅዋር ንኸይልወጥ ንዕኡ እንታይ ዓይነት ዋሕስ ክህቡ ይኽእሉ ብኢራናውያን ኣብ ከምዚታት ምናልባት ይዛተዩ ይኮኑ እቲ ካልእ መዛተይ እቲ ናይ ኢራን ገንዘብ ብቢልዮናት ዝቁፅር ኣብ ምዕራብ ብፍላይ ካብ ኣሜሪካ ተኣጊዱ ዘሎ ንሱ ክፍኖ ዝብል ጠለብ ኣሎ ብሸነኽ ኢራናውያን ኣብ ርእሲ እውን ሕጂ በዚ ዝወረዶም ናይ ትሕቲ ቅርፂ ምፍራስን ካልእን ንዕውን ካሕሳን ካልእን ዝጠልቦ ክህልዎም እዩ
1: እዚ ኩናት ሰለስተ ሃገራት እዩ ማለት እውን እስራኤል ኣሜሪካ ምስ ኢራን ኮይኑ እዩ ፀኒሑ ሕዚ እቲ ዝግበር ዘሎ ስምምዕ ድማ ኣብ መንጎ ኣሜሪካን ቴሄራንን እዩ እሞ እስራኤል ስጋኣት ክትኸውን ትኽእል ዶ
0: ንእስራኤል ኣፍኮርስ ኣሜሪካን እስራኤልን ከም ሓደ መሻርክቲ ኮይኖም እዮም ኣትዮሞ ትውግእ ብዓብዩ ግን ኣሜሪካ ንእስራኤል ዘርያ ትውግእ ጀሚራቶ ወይ ከዓ ናይ እስራኤል ዓላማ ነቲ ስርዓት ምልጋስን ነቲ ናይ ኒክሌር ኣፅዋርን ናይ ሚሳይላትን ናይ ካልን ኩሉ ምድኻም ካብኡ ሓሊፍካ ከዓ መሓውር ናይ ኢራን ዝበሃሉ ኣብ ከባቢ ናይ እስራኤል ዘለዉ ርክቦም ምስ ኢራን ኣቋሪፆም ተዳኺሞም ከም ዘልግሱ ንምግባር እዩ ነይሩ ብከፊል ከዓ እዚ ዝተዓወትሉ ይመስሉ ብፍላይ ከ ኣብ ደቡብ ልብናን መራሕቲ ናይ ደቡብ ልብናን ምንቅስቃስ ዝነበሩ ናይ ሕዝበላህ ከም ዝተቐትሉ ክሳብ ልዕሊ 1500 ዝኾኑ ካብቶም ኣለዉ ዝበሃሉ መራሕቶም ይኹን ካድራቶም ከም ዝተቐትሉ ይፍለጥ እዩ በቲ ናይ ፔጀር ቦምባታት ኣቢሎም ማለት እዩ ኣብዚ ሕጂ ዝግበር ዘሎ ኩናት ይኹን ቅድሚ እውን ብዙሕ ሓስያታት ኣውሪዶምሉ እዮም ነቲ ሰልፊ ኣብ ደቡብ ልብናን ዘሎ እንተኾነ ግን ፈፂሞም ከጥፉ ወይከኣሉን በዚ ምክንያት ንሳቶም እውን ካብዚ ንላዕሊ ክቕፅሉሉ ዝደሊሉ ምክንያት ኣይከልዎምን እዩ ብሓፈሽኡ ግን ትስምዕ ኣፍኮርስ ኣብ መንጎ ኢራንን ኣሜሪካን ክኾኑ ኣሎ ምክንያት ብፖለቲካ ኣንፃር እውን ኢራን ብፍላይ ዝሕጂ ዘሎ ስርዓት ንእስራኤል ከም ሕጋዊት ሃገር ገይሩ ኣይርእያን እዩ ስለዚ ብቐጥታ ምስ እስራኤል ዝደራደሩ ኣይመስለንን ክደራደሩ እውን ዘኽእሎም ናይ ስነ ሓሳብ ይኹን ናይ ካልእ መትከላት በቲ ሕገ መንግስቶም ዘፍቅድ ኩነታት የለን በዚ ምክንያት ምስ ኣሜሪካ ዝገብሮ ስምዕ ንእስራኤል እውን ዘካተተይ ዘተኣታተወይ ክበሃል ይከኣል እዩ
1: ንላዕሊ ሰለስተ ኣዋርሕ ሰለስተኤን ሃገራት ዘካየዶ ኩናት እንተደኣ ዕውት ኮይኑ ቀፂሉ ማለት እዩ ቀፃሊ ዓርቢ ብዝኽተም ፊርማ እዩ ክግታእ ትፅቢት ዝግበር እሞ ኣብዚ ኩናት እዚ መን ተዓዊቱ
0: ብብዙሕ መመዘኒታት እንድሕር ተረእዩ ዳርጋ ክልቲኦም ኣይተዓወቱን ክበሃል ይከኣል እዩ ክልቲኦም ሓይልታት ማለት እዩ ናይ ኢራን ብሓደ ወገን ኣሜሪካን እስራኤልን ከዓ በቲ ካልእ ወገን ብካልእ